ያስታገደብ ፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎዳት ሰው አደማመር እድሜ ገመልክ ይሆናል ልቡን እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

እንዳለ ተመስገን ይያል ቸሩ መመኘት ከሷ አንዛርኛ ስንመስል ሰው ለሰው ዓለም ነቻገር እሷ ኛለም አዳም ከኛገር እሷ ከኔ ጉር ተመስገን ይያል ቸሩ መመኘት እንዳለ እዚሁ ባመተምረ ዙራ ለሁላችንም ነው ለታስመሽ እኛለ

ደስታ ገደብ ለፍላጎት ይዛ ጊዜ ሰዓት መደብ ዱር አቆጣጥር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ ነው እንዳሸናት ለኛ